ለዋ ሓል አላሃ ምድ ሀዳግን ዶግቡን ሚሀከ ቡርን አንያ ቪርከም ቦዲ ካክ ይ አንያ ቪሪ በየከ አላሁ ቴድመገን ኑደከወቴ